0: Бүгін сенбі, Анкарада сағат 16:30, Қазақстан елордасында сағат 18:30. Қадірменді радио тыңдаушылар, Түркия телерадио корпорациясынан сөйлеп тұрмыз. Қазақ тіліндегі бағдарламамызды күн сайын қысқа толқын 16 метр 17690 килогерцтік жиіліктен Түрксат 3 әсерігінен және айрықша интернет арқылы www.trt.net.tr адресінен тыңдай аласыздар. Бүгінгі жарты сағаттық бағдарламамызда назарларыңызға біле жүріңіз, арманымдағы саяхат атты бағдарламаларды ұсынамыз.
1: Бұрасы Түркиенің сесі радиосы.
2: This is the voice of Türkiye.
3: Hier ist die Stimme Türkiye's.
4: Ici TRT, Radio La Voix de Türkiye.
1: اینجا آنکارا، رادیو صدای ترکیه.
5: هنا اذاعة صوت تركيا.
1: Danışır Türkiye'nin Sesi Radyosu.
6: Ovdi Radio Glas Türkiye.
7: Türkiye'nin Sesi Radyosu.
8: Qui è la radio la voce della Turchia.
9: Esta es la voz de Türkiye.
10: Слушайте емисията на български език на Радио Гласът на Türkiye.
11: Юфлет Зари и Türkiye.
12: Це лі ши Туарчи Чишен Бонго Дентай.
13: اینجا انقره رادیو صدای ترکیه
14: ده ترکیه غنگ رادیو ده
15: خصومه ترکیه ای زین رادیو گیانه
16: به ترچیه رادیو صدبوری ترکیه سخمه
17: اوادا ترکیه اونو رادیو سو
18: ایچ رادیو وچه ترکیه
19: گوارید گولس ترکیه
0: ایفیرده ترکیه اوازه
2: گیت بلیر Türkiye'nin Teti Radyosu.
6: Ye Sıday Türkiye.
3: Anlamadın ona. Türkiye Avazı Radyosu.
8: Edo İfonetis Türkiye.
6: Ovdi Radyo Glas Türkiye.
1: Gider Redi Amuriyet Türkiye.
12: İni Adela Radyo Suara Türkiye.
16: Hii ni idhaa ya Kiswahili, sauti ya Türkiye.
4: Este Radyo Voz de Türkiye.
5: こちらはトルキエの声ラジオです。
7: ズボルはグラソットなトルキエ。
9: エフィルダトルキエオボズラジオさ。
13: イッツトルキエハンギアラジオや。
6: オブダラジオグラストルキエ。
19: トルキエウヌラジオソ。
1: ブラストルキエニンセシラジオソ。